የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

እናደርሳለን። በክፍል ሁለት ስርጭታችን ደግሞ ቅዱስ ወንጌል ማዕበሉስ በመንገባበት ወቅት በእግዚአብሔር እንድንታመን ይመክረናል በሚል አርዕስት የቀረበ አንድ የዕለቱን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራት ወልደ ጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 7 ከቁጥር 32 እስከ 52 ፈሪሳውያን ሕዝቡ ስለ እርሱ በጉንጉምታ የሚነጋገረውን ነገር ሰሙ። የካህናት አለቆችና ፈሪሳውያንም እንዲይዙት የቤተ መቅደስ ጠባቂዎችን ላቋቸው። ኢየሱስም እንዲህ አለ፣ ከእናንተ ጋር የምቆየው ጥቂት ጊዜ ብቻ ነው፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ ግን አታገኙኝም፣ ወዳለሁበትም ልትመጡ አትችሉም። አይሁድም እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ልናገኘው የማንችለው ወዴት ለመሄድ ቢያስብ ነው? በግሪኮች መካከል ተበታትነው ወደሚኖሩ ወገኖቻችን ሂዶ ግሪኮችን ሊያስተምር ፈልጎ ይሆን? ትፈልጉኛላችሁ ግን አታገኙኝም፣ ደግሞም እኔ ወዳለሁበት ልትመጡ አትችሉም ሲል ምን ማለቱ ይሆን? የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለው የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህንን ያለው ደግሞ በእርሱ የሚያምኑ ሁሉ ስለሚቀበሉት መንፈስ ለመናገር አስቦ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠውም ነበር። ከሕዝቡ አንዳንዶቹ ቃሉን ሰምተው ይህ ሰው በእርግጥ ነቢይ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር፣ ዳዊት ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህም በኢየሱስ ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶቹም ሊይዙት ፈልገው ነበር፣ ነገር ግን ማንም እጁን አላሳረፈበትም። በመጨረሻም የቤተ መቅደስ ጠባቂዎች ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎቹን ለምን አላመጣችሁትም አሏቸው። ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግሮ አያውቅም ሲል መለሱ። ፈሪሳውያንም እንዲህ ሲሉ መለሱ፣ እናንተም ተታላችኋል ማለት ነው? ለመሆኑ ከባለ ሥልጣኖችና ከፈሪሳውያን በእርሱ ያመነ አለ? ሕጉን የማያውቅ ይህ ሕዝብ ግን የተረገመ ነው። ከዚህ ቀደም ወደ ኢየሱስ ሂደው የነበረውና ከእነርሱ አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ አንድን ሰው ሳይሰማና ምን እንዳደረገ ሳይረዳ ይፈርድበታልን? እነርሱም አንተም ደግሞ ከገሊላ ነህን? መምህር ከገሊላ እንደማይነሳ መርምር፣ ትደርስበታለህ ብለው

መለሱለት። ከዚህም በኋላ ሁሉም ወደ የቤታቸው ሄዱ። ጌታ ሰማይና ምድር ያልፋል ቃሌ ግን አልፍም አለ። አብን በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ እንደ ቤተ ክርስቲያናችን የሥርዓት አምልኮ አቆጣጠርና ደንብ መሠረት የዛሬው ሰንበት ሰንበት ዘክረምት ሰባተኛ በመባል ይጠራል። የሰላም አምላክ የሆነው እግዚአብሔር ጠብቆን ደግፎን ተንከባክቦን እንደ መልካም ሥራችን ሳይሆን በጸጋውና በምሕረቱ ጠብቆን ለዛሬው ዕለት ያደረሰን እግዚአብሔር አባታችን ቅዱስ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንደ አገራችን ሥርዓት አምልኮና መንፈሳዊ ልምድ በመቤታችን በኩል እግዚአብሔር ለሰው ልጆች ስለገለጠው ተስፋና በእርሷም ጸጋ መሞላት ላደረገልን ቸርነት በተለየ ሁኔታ በየዓመቱ ለ16 ቀናት የሚዘልቀውን ጾምና ምህለላ የምናደርግበት የፍልሰታ ማርያም ጾም ወቅት ላይ እንገኛለን። እግዚአብሔር አብ በርሱ ለኖሩት ሁሉ ሊያደርግላቸው ቃል የገባውን እውነታ እርሱ በፈቀደው መልኩ በመቤታችን የተገበረበት ጸጋ እናወድሳለን። ለእኛም ይሆንልን ዘንድ ማርያም ሆይ ቸር የሰው ልጆች ሁሉ አዳኝ ወደ ሆነው ልጅሽ ለምኝልን በማለት የእናትነት አማላጅነቷን የምንማጸንበት ወቅት ላይ በመሆናችን የሚታወቅ ሲሆን በዚህም ወቅት ለየት ባለ ሁኔታ እመቤታችን ቅድስት ድንግል ማርያም ከልጇ ዘንድ ጸጋና በረከት እንድታስገኝልን ልንማጸናት ይገባል። ቤተ ክርስቲያናችን በየዕለቱ ለመንፈሳዊ ሕይወታችን ድጋፍ ይሆን ዘንድ በማሰብ ከወቅቱ ጋር ተስማሚ የሆኑ የመጽሐፍ ቅዱስ ምንባባትን ለምእመናኖቿ በማቅረብ መንፈሳዊ ሕይወታቸው በእግዚአብሔር ቃል ላይ መሠረቱን ባደረገ መልኩ ይኖር ዘንድ ታስተምራለች። በዚህም መሠረት ለዛሬ ሰንበት ለአስተንትኖ እንዲሆን በቀዳሚነት የተመረጠው የእግዚአብሔር ቃል የተወሰደው ቅዱስ ሐዋርያው ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ሲሆን እንዲሁም ለኀጢአት እንደ ሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኀጢአት እንዲነግሥባችሁ አታድርጉ። ብልቶቻችሁን የክፋት መሣሪያ አድርጋችሁ ለኀጢአት አታቅርቡ። ይልቁንስ ከሞት ወደ ሕይወት እንደ ተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ መሣሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኀጢአት አይገዛችሁምና ይለናል። ወደ ሮም ሰዎች ምዕራፍ 6 ከቁጥር 11 እስከ 23 ላይ እንደ ተጠቀሰው በማለት ቅዱስ ሐዋርያ ጳውሎስ ለምእመናኑ ምክረ ሐሳቡን ያቀርባል። በዚህ መልእክቱ ቅዱስ ሐዋርያ ጳውሎስ አንድ ክርስቲያን አሁን ያለበት ደረጃና ሁኔታ ይኸውም ለኀጢአት ሲል መሞቱ በክርስቶስ ሕያው እንዲሆን እንደሚያደርገውና ለእግዚአብሔር መኖር እንደሚገባው በተግባር እንዲገልጥ ጥሪ የሚያደርግበት ክፍል ነው። ኀጢአትን ድል ለማድረግ ክርስቲያን መውሰድ ያለበት ሁለተኛው እርምጃ ደግሞ ኀጢአት በሕይወቱ እንዳይነግሥ መከላከል እንደሆነ ቅዱስ ሐዋርያ ጳውሎስ ለክርስቲያኖች ሁሉ ያሳስባል። ኀጢአትን ከሕይወታችን ውስጥ ሙሉ በሙሉ ለማስወገድና በእግዚአብሔር ጸጋ ተሞልተን ለመኖር የሚያስችለን ደግሞ ሦስተኛው እርምጃ ሲሆን ቅዱስ ሐዋርያ ጳውሎስ ዛሬ እንደሚመክረን ኀጢአት በሕይወታችን ውስጥ እንዳይነግሥ ራሳችንን ሙሉ በሙሉ ለእግዚአብሔር አሳልፈን መስጠት እንደሚገባን ቅዱስ ሐዋርያ ጳውሎስ ይመክረናል። ራሳችሁን ለእግዚአብሔር መሥዋዕት አድርጋችሁ አቅርቡ በማለት ቅዱስ ሐዋርያ ጳውሎስ ለሁሉም ክርስቲያኖች ዛሬ ጥሪ ያቀረበ ሲሆን ማንኛውም ተግባራችንና ሐሳባችን ሳይቀር እግዚአብሔርና ባልንጀሮቻችንን ለማገልገል ይውል ዘንድ ይመክረናል። ቅዱስ ሐዋርያ ጳውሎስ ብልቶቻችሁ የክፋት መሣሪያ አድርጋችሁ ለኀጢአት አታቅርቡ ማለቱ ደግሞ ሁሉም የአካል ክፍሎቻችንን የሚያመለክት ሲሆን በተቻለ መጠን መላውን የአካል ክፍሎቻችንን ሰውን ለመበደልና ለመጨቆን ሳይሆን በተገቢ ሁኔታ በመኖር ለእግዚአብሔርና ለባልንጀሮቻችን መልካም የሚባሉ ተግባራትን በማከናወን መኖር እንደሚገባን ያሳስበናል። ኀጢአት አይግዛችሁ በማለት ቅዱስ ሐዋርያ ጳውሎስ ኀጢአትን ልክ እንደ አንድ ሰው አድርጎ በመቁጠር ኀጢአት ባሪያ አድርጎ እንዳይገዛን መጠንቀቅ እንደሚገባን ያሳሰበን ሲሆን ኀጢአት የሰው ልጆችን እንደ ባሪያ አድርጎ የመግዛት ኃይል እንዳለው በመጠቆም ከእነዚህ ነገሮች ሁሉ ተጠብቀን ራሳችንን ለእግዚአብሔር ማስገዛት መኖር እንደሚገባን
ያሳስበናል። በአጠቃላይ ቅዱስ ሐዋርያ ጳውሎስ ዛሬ የሚያስተላልፍልን መልእክት በሥነ ምግባር የተሞላ ሕይወት መኖር እንደሚገባን፣ ሕግ በኀጢአተኛው ላይ ለመፍረድ የሚያስችል መሣሪያ እንጂ በራሱ የኀጢአት ኃይልን ለመቋቋም የማይችል በመሆኑ የተነሣ ይልቁኑ የኀጢአት ኃይል መቋቋም የሚቻለው የእግዚአብሔር ጸጋ ብቻ በመሆኑ ይህንን በኀጢአት ላይ ድል መጎናጸፍ የሚያስችለንን የእግዚአብሔርን ጸጋ አጥብቀን መፈለግ እንደሚገባን ያስተምረናል። ክርስቲያኖች በሙሉ ልባቸው ለእግዚአብሔር መታዘዝ እንደሚኖርባቸው ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ላይ የገለጸ ሲሆን፣ አንድ ክርስቲያን ለእግዚአብሔር መታዘዝ የሚገባው በፍቃደኝነት ላይ ተመስርቶ እንጂ በግዳጅ መሆን እንደሌለበት ያሳስበናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ወንጌሉ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይለናል። በእርግጥ ጌታችን መድኃኒታችን የሚለንን በአይሁዳውያን እጅ ከመግባቱ በፊትና መንፈስም ወደ እሱ ሳይወርድ መሆኑ ነው። ታዲያ ጌታችን ይህንን የሚጋብዘን ከአነጋገሩም የምንረዳው ማንም የተጠማ ብሎ ይናገራል። ይህ ማለት ደግሞ አማኝ የሆነ ወይም ያልሆነ፣ ፈሪሳውያን ወይም ሳምራውያን ወይም ሰዶቃውያን እንዲሁም ሌሎችን ለይቶ አልጠራም። ሁሉንም በተለይም የታመሙትን የተጠሙትን ይጋብዛል። ታዲያ ሰዎች ብዙውን ጊዜ የውሃ ጥም ጊዜ አይሰጥምና ጥማችንን በተቻለ ፍጥነት ለማርካት እንሞክራለን። ጌታችን ግን ይህንን የሚያምን ከዚህም በላይ የሕይወት ውሃ ወንዝ ከሆዱ እንደሚፈልቅ ይናገራል። ዛሬ የጌታችን ኢየሱስ ክርስቶስ ሙሉ አካል የሆነችው ሐዋርያዊ የሆነችው ቤተ ክርስቲያን የክርስቶስ ልዑክ በመሆን በዚህ ምድር ላይ እርሱ ክርስቶስ ራሱ የሠራውን ሥራ ተረክባ ምእመናኖቿን የክርስቶስ አካል ለማድረግ ኃላፊነቱን ተቀብላ እየሠራች ትገኛለች። ምክንያቱም ቤተ ክርስቲያን የክርስቶስ ምስጢራዊ አካል ነች። ወደ ምስጢራት እየመራች ምስጢራትን እያካፈለች በምስጢራቷ እየፈወሰችና እየባረከች ክርስቲያኖቿን ወደ መንግሥተ ሰማያት ትመራለች። ቤተ ክርስቲያን በራሷ ቅድስ ስትሆን በውስጧ ግን ኀጢአንም ቅዱሳንም ይገኙባታል። ኀጢአንም ወደ ቅዱሳን እየመራች ለመንግሥተ ሰማያት ታበቃለች። ታዲያ ዛሬ ቤተ ክርስቲያን ያኔ ጌታችን ኢየሱስ ክርስቶስ ጥሪ እንዳቀረበው የተጠማ ቢኖር ወደ እኔ ይምጣ እያለች ጥሪዋን ታሰማለች። ጥሪዋን ስታሰማ ግን እሷ እንደ ክርስቶስ የዚህ ወገን የዛ ወገን ሳትል፣ የዚህ ዘር የዛ ዘር ሳትል የተጠማ የሰው ልጅን ሁሉ ወደ እርሷ ወደ እቅፏ ትጋብዛለች። ዛሬ የምንኖርበት ዓለማችን እጅግ በጣም ብዙ የሚባሉ ነገሮችን የተጠማች ዓለም ናት። ሰዎች እርካታ አጥተው በመባዘን ላይ ይገኛሉ። ሕይወታችን እረፍት አጥቶ በመቃተት ላይ ይገኛል። ዛሬ ግን ጌታችን ኢየሱስ ክርስቶስ ሁላችንንም እናንተ የተጠማችሁ ሁሉ ወደ እኔ ኑ በማለት ይጋብዘናል። ለነፍሳችን ጥም እርካታ የሚሰጠው ጌታችን ኢየሱስ ክርስቶስ ብቻ ነው። ብዙውን ጊዜ ጥማችንን ያረኩልናል ብለን ያሰብናቸውን ዓለማዊ የሆኑ ነገሮችን በማከናወን እርካታን ለማግኘት እንሞክራለን። ነገር ግን የእርካታችን ምንጭ አንድና አንድ ነው። ያውም ጌታችን ኢየሱስ ክርስቶስ ብቻ ነው። እርሱም ወደ እርሱ መጥተን በነጻ ይህንን የሕይወት ውሃ እንድንጠጣ ይጋብዘናል። እኛም ይህንን የእርሱን ጥሪ ተከትለን የሕይወት ጥማችንን ማርካት እንችል ዘንድ ወደ እርሱ መቅረብ ይኖርብናል። ወደ እርሱ መቅረብ እንችል ዘንድና ለሕይወታችን እርካታ ማግኘት እንችል ዘንድ እንድትረዳን የእመቤታችን የቅድስት ድንግል ማርያም አማላጅነትን መማጸን ይኖርብናል። የሰማነውን በልቦናችን ያሳደረልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 10 2018 ዓ.ም ተመረተ ለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ቅዱስ ወንጌል ማዕበሉስ በመንገባበት ወቅት በእግዚአብሔር እንድንታመን ይመክረናል በሚል አርዕስት የቀረበ አንድ አስተንት ነው ወደናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። የዛሬው የቅዱስ ወንጌል ምንባብ የማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተጠቀሰውን ማለታቸው ነው። ኢየሱስ በማዕበል በሚናወጠው ሐይቅ ላይ ስለመራመዱ ይናገራል። ባለፈው እሁድ እንዳየነው ሕዝቡን በአምስት ዳቦና በሁለት ዓሣ ከመገባቸው በኋላ ኢየሱስ ደቀ መዛሙርቱን ወደ ጀልባ እንዲገቡና ወደ ሌላኛው የባህር ዳርቻ እንዲጓዙ ያዛቸዋል። ሕዝቡን ካሰናበተ በኋላ ከዚያም ለመጸለይ ብቻውን ወደ ኮረብታማ ስፍራ ወጣ። ከአብ ጋር ያለውን ኅብረት ያጠናክራል። በሌሊት ሐይቁ በሚሻገሩበት ጊዜ የደቀ መዛሙርቱ ጀልባ በድንገት በከባድ አውሎ ንፋስ መናወጥ ይጀምራል። በዚያን ወቅት በድንገት አንድ ሰው በውሃው ላይ እየተራመደ ወደ እነርሱ ሲመጣ ያያሉ። እነርሱ ያዩት ነገር ምትሃት መስሏቸው በጣም ደንግጠው ስለነበር በፍርሃት ጮኹ። ኢየሱስ አይዟችሁ፣ እኔ ነኝ፣ አትፍሩ የሚል ማረጋገጫ ሰጣቸው። ጴጥሮስም ጌታ ሆይ፣ አንተ ከሆንክ በውሃው ላይ እየተራመድኩኝ ወደ አንተ እንድመጣ እዘዘኝ ሲል መለሰለት። ኢየሱስም ና አለው። ጴጥሮስ ከጀልባው ወርዶ ጥቂት እርምጃዎችን በውሃ ላይ መራመድ በጀመረበት ወቅት ከዚያም በወቅቱ የተነሳው ነፋስና ማዕበል ከፍተኛ ስለነበረ እጅግ በጣም ስለፈራ መስመጥ ይጀምራል። ጌታ ሆይ አድነኝ እያለ ጮኸ። ከዚያም በኋላ ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ትጠራጠራለህ ይለዋል። ይህ ታሪክ በሁሉም የሕይወት ዘመናችን በተለይም በፈተናና በችግር ጊዜያት ራሳችንን በታማኝነት ወደ እግዚአብሔር እንድናቀርብ የቀረበልን ጥሬ ነው። ጠንካራ የጥርጣሬና የፍርሃት ስሜት ሲኖረን እየሰመጥን መስሎ ሲሰማን እንደ ጴጥሮስ ጌታ ሆይ አድነኝ ብለን ለመጮህ ማፈር የለብንም። እርሱ በጣም የሚያምር ጸሎት ነው። እናም ወዲያውኑ እጁን ዘርግቶ የጴጥሮስን እጅ የያዘ የኢየሱስ የእጅ ምልክት ለረዥም ጊዜ በጥልቀት መታሰብ ይኖርበታል። እርሱ ፈጽሞ የማይተወን የአብ እጅ ነው። ሁልጊዜ ጥሩና ጥሩ የሆነውን ለእኛ የሚፈልገውን የአብ ጠንካራና ታማኝ አባት የሚወክል እጅ ነው። ስለ ነቢዩ ኤልያስ የተነገረው በዛሬው በመጀመሪያው ምንባብ አንደኛ መጽሐፈ ነገሥት ምዕራፍ 19 ከቁጥር 11 እስከ 13 ላይ የተጠቀሰው ታሪክ እግዚአብሔር አውሎ ንፋስ፣ እሳት፣ የመሬት መንቀጥቀጥ የሚወክለው አምላክ ሳይሆን በዝምታ ለእኛ ጥያቄዎች መልስ የሚሰጥ አምላክ እንደሆነ ያሳያል። እግዚአብሔር የማያስገድድና ለመሰማት የሚጠይቅ የብርሃን እስትንፋስ ነው። እምነት ማለት በማዕበል ውስጥ በምንሆንበት ወቅት ልባችንን ወደ እግዚአብሔር፣ ወደ እርሱ ፍቅር፣ ወደ አባቱ፣ ወደ ርኅራዮ መመለስ ማለት ነው። ኢየሱስ ይህንን ለጴጥሮስና ለደቀ መዛሙርቱ እንዲሁም ለእኛም ዛሬ ለማስተማር ፈለገ። እምነታችን ጎደሎ እንደሆነና መንገዳችንም በተጋላጭ ኃይሎች ሊደናቀፍ እንደሚችል እርሱ በሚገባ ያውቃል። እርሱ ግን ወደ ደህንነቱ እንድናመራ ለማድረግ አስቦ ወደ ሞት የገባው ጌታ ነው። እሱን መፈለግ ከመጀመራችን በፊት እንኳን እርሱ ከአጠገባችን ይገኛል። ከውድቀታችን በኋላ እኛን በማንሳት በእምነት እንድናድግ ይረዳናል። ማዕበሉ በተናወጠበት ወቅት የነበረችው ጀልባ በየትኛውም ዘመን የምትገኘውንና እርሷን በመቃረን የሚነፍሱ ንፋሶችን የምትጋፈጠው አንዳንድ ጊዜ በጣም ከባድ ፈተናዎች የሚያጋጥሟት የቤተ ክርስቲያን ምስል ነው። በዚህ አይነት ሁኔታዎች ውስጥ ቤተ ክርስቲያን በምትገባበት ወቅት እግዚአብሔር ትቶኛል ብላ የማሰብ ፈተና ሊገጥማት ይችል ይሆናል። ነገር ግን በተጨባጭ በእነዚያ ጊዜያት የእምነት የፍቅርና የተስፋ ምስክርነት እጅግ የሚያበራ ሆኖ በዚያ ጊዜያት ውስጥ ይታያል። አዳዲስ ክርስቲያኖች በዓለም ሁሉ ላይ እንዲፈልቁ ሰላምና እርቅ በማውረድ ሂደት ውስጥ በከፍተኛ ሁኔታ ለሚሳተፉ ሰዎች ሰማዕት እስከ መሆን ድረስ የሚያደርስ ጸጋ በቤተ ክርስቲያኗ ውስጥ እንዲከናወን የሚያደርገውን የትንሣኤውን ክርስቶስ የመገናኛ መስመር ነው። ጨለማና የሕይወት ማዕበል በሚያጋጥመን ወቅት በእግዚአብሔር ላይ ያለን እምነት ወደ ቀውስ ውስጥ ሲገባ በእምነትና በተስፋ ፍቅር እንድንጸና ትረዳን ዘንድ የእመቤታችን የቅድስት ድንግል ማርያምን አማላጅነት ልንማጸን ይገባል።

ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በነሐሴ 3 2012 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በዕለቱ ቅዱስ ወንጌል ተንተርሰው ያደረጉትን የቅዱስ ወንጌል አስተንትነው ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

አድማጮቻችን፣ የዛሬው የእሁድ ነሐሴ 10 2018 ዓ.ም ተመረተ ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቼስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማይ ክብር ይመራናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የማርያም ፍልሰታ ዘላለማዊ ጣፍንታችንን ይገልጣል ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ መባረኩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ጽንስ ማስወረድ እውነተኛ ምርጫ ሊሆን አይችልም በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማይ ክብር ይመራናል ማለታቸው ተገለጸ። መብራት ወይል ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ሩሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማያት ክብር ይመራናል ማለታቸው ተገለጸ። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የማህበረሰብ ክፍሎች ዘንድ ቅዳሜ ሐምሌ 9 2018 ዓ.ም እመቤታችን ቅድስት ድንግል ማርያም በነፍስና በሥጋ ወደ ሰማይ የፈለሰችበት የፍልሰታ ማርያም በዓል ተከብሮ ማለፉ ይታወሳል። ይህንን በዓል ምክንያት በማድረግ በሮም ከተማ አካባቢ በሚገኘው በካስተል ጋንዳልፎ በተካሄደው የመስዋዕተ ቅዳሴ ሥነ ሥርዓት ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ድንግል ማርያም በእግዚአብሔር ጸጋ ወደ ሰማይ እንዴት እንደምትመራን በመግለጽ ቅዱስ አባታችን ስብከታቸውን የጀመሩት በዚህ ዓመት እንደገና ከደብሩ ማህበረሰብ ጋር የትንሣኤ በዓልን በታላቅ ደስታ እንደሚያከብሩ በመግለጽ ነው። በዚህ ክብረ በዓል የቤተ ክርስቲያኒቱ አስተምሮ ማርያም ምድራዊ ሕይወቷን ካጠናቀቀች በኋላ በሥጋና በነፍስ ወደ ሰማያዊ ክብር እንደተወሰደችና በዚህ ምስጢር ውስጥ የእግዚአብሔርን ልጅ በንጽሕና ጸንሳ በመውለዷ እጅግ ፍጹም ጸጋ መፈጸሙን ጠቁመዋል። በዚህ ምክንያት ርዕሰ ሊቃነ ጳጳሳት ሊዮ እንደገለጹት ከሆነ ብዙ የጥበብ ሥራዎች በመጀመሪያ ንባብ በዮሐንስ ራእይ መጽሐፍ ክፍል ውስጥ በተገለጸው ትዕይንት ተመስጦ የተፈጠሩ ናቸው ብለዋል። ፀሐይን የለበሰች ጨረቃን ከእግሯ በታች ያደረገች ሴት፣ ይህም በማርያም ልብ ውስጥ ሰማይና ምድር ጊዜና ዘላለማዊነት እንደሚገናኙ የሚያመለክት ነው ብለዋል። በዚህም መሠረት እነዚህ ሥራዎች በምድራዊ ሕይወታቸው መጨረሻ ላይ ከምድር ወደ ሰማይ በአካል የምትወጣው ውብ ወጣት ሴት አድርገው ይገልጿታል። ከላይ ሲታይ ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ይህ ምስል ከዓመታት ማለፍ ጋር ምን እንደሚያደርግልን ካለን ልምድ ጋር የሚቃረን ይመስላል ብለዋል። በዕድሜ እየገፋን ስንሄድ ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩት ሲሆን ሰውነታችን የበለጠ ቀልጣፋ አይሆንም፣ ነገር ግን ከባድ ይሆናል። ቆዳችን ትኩስ አይሆንም፣ ነገር ግን የእርጅና ምልክቶችን ያሳያል። ጸጉራችን ቀለም አይለውጥም፣ ነገር ግን ቀስ በቀስ ግራጫና ከዚያም ነጭ ይሆናል። ታዲያ በቤተ ክርስቲያናችን መሠዊያ ዕቃዎች ላይ ከተሳለችው ውብ ወጣት ሴት ጋር ምን የሚያመሳስለን ነገር አለ ሲሉ ጥያቄ ያነሱ ሲሆን ይህም የነፍስ ንጽህናን ያሳያል ብለዋል። ርዕሰ ሊቃነ ጳጳሳቱ ይህንን ለመረዳት የእግዚአብሔር እናት የማይበሰብስ አካልና የንጽሕት ልቧን ሁለት ምልክቶች አንድ ማድረግ አለብን ሲሉ አስረድተዋል። በማርያም በእኛ ውስጥ እንዳለ በእግዚአብሔር ጸጋ የነፍስ ንጽሕና ነውና ሲሉ በድጋሚ የተናገሩት ቅዱስነታቸው

ናቸው። ሙሉን ሰው የሚያበራና የሚቀይር ወደ መንግሥተ ሰማያት ክብር የሚመራን የነፍስ ንጽሕና ነው ብለዋል። የማርያም የሥጋና የነፍስ ክብር ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው የተናገሩ ሲሆን እውነተኛ ውበታችን የእርጅና ምልክቶችን በመደበቅ ሳይሆን የማያልቁና በሥጋችን ላይ የሚደነቁ የፍቅር ምልክቶችን በመግለጥ ላይ መሆኑን ያስተምረናል ብለዋል። ይህንን በአእምሮአቸው ይዘው ቅዱስ አባታችን ምእመናን ዓለም በእኛ ላይ የሚያስገድዳቸውን ብዙ የውበት ደረጃዎችን እንደገና እንዲመረምሩ አሳስበዋል። እነዚህ መመዘኛዎች ሲሉ አስጠንቅቀዋል፣ በከባድ ግምቶች ውስጥ ሊያጠምዱን ውድ ጉልበታችንን በእውነት አስፈላጊ ባልሆነና ለዘላለም በማይዘልቀው ነገር ላይ እንድናባክን ያደርገናል ብለዋል። ቅዱስ አባታችን እውነተኛ ውበት የት እንዳለና በሌላ በኩል ደግሞ የመለወጥ የይቅርታና የመፈወስ አስፈላጊነት የት እንዳለ ማየት ምን ያህል ቀላል እንደሆነ አምነዋል። በዙሪያችን ያለውንና የተፈጠርንበትን መለኮታዊ ውበት ለማግኘትና ለመንከባከብና በዙሪያችን ካሉ ሰዎች ጋር ለመካፈል በእውነት ከፈለግን ልክ እንደ ሕፃን ልጅ ለስላሳ ፊት፣ በአዋቂ ሰው ብስለትና በወጣትነት ሕያውነት፣ በሥራ ልብሶችና መሣሪያዎች እንዲሁም በበዓላት ማስጌጫዎች ውስጥ ማየትን መማር አለብን ብለዋል። ከዚያም በላይ ርዕሰ ሊቃነ ጳጳሳት ሊዮ እያንዳንዱ እነዚህ እውነታዎች የሚነግሩንን ልዩ የፍቅር ታሪኮች ማዳመጥ አለብን፣ በውስጣችን ትንሽ የሰማይ ጨረሮችን እንገነዘባለን ያሉ ሲሆን፣ ስለዚህ ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ፍቅር ሲሉ አጥብቀው ተናግረዋል። የሰው ልጅ እጅግ ውብ ጌጥ ነው ሲሉ አጽንኦት ሰጥተው በሕይወታችን ውጣ ውረዶች መካከልም ቢሆን ብርሃን ነጻና ወደ እግዚአብሔር እንድንቀርብ ያደርገናል ብለዋል። የድንግልን ወደ ሰማይ መፍለስ ምስጢር ሲያስቡ ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ ቅዱስ ጳውሎስ ስድስተኛ ትርጉሙን ለመረዳት በምድራዊና በጊዜያዊ ቋንቋ የምንጠቀምባቸውን ቃላት ወደ ልዕለ ፍጹምና ፍጹም ወደ ሆኑት መለወጥ አለብን ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በእግዚአብሔር እናት ውስጥ ባለው ማለቂያ በሌለውና ውስን በሆነው መካከል ስላለው ግንኙነት እንዴት እንዳስተነተኑ አስታውሰዋል። ማርያም በድህነት በተሸፈነ ልብስና በብዙ ፍቅር ለኢየሱስ ቤት ልትሆን ችላለች ብለው እንደነበረም አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ወደ ሰማይ ክብር የመራት ንጹሕ ልቧ ውስጥ የተለማመደችው ማርያም የተአምራት ስብስብ ነው ሲሉ አስረድተዋል። በዚህ ጸሎት ውስጥ በእምነቷ ትሑት መገለጫዎች የእግዚአብሔር እናት በራሷ ውስጥ ሰው ሆኖ የሰውን ልጅ ለማዳን በእሷ ውስጥ ሰው ሆኖ መገለጡንና ዘላለማዊው በጊዜ ውስጥ ራሱን በመግለጥ ለእኛ የዘላለምን መንገድ እንደገና መክፈትን የመሳሰሉ አስደናቂ ምስጢሮችን በቀላሉ አነጋገር ትናገራለች ያሉት ቅዱስነታቸው፣ በተመሳሳይ ጊዜ ርዕሰ ሊቃነ ጳጳሳት ሊዮ እንዳሉት ከሆነ እንደ ትሑት አገልጋይ ባሉበት ቦታ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደተናገሩት ማርያም እኛ ጌታን ማግኘት የምንችልበትን ትሑት ገጽታ እንዳሳየችን ተናግረዋል። ቅዱስ አባታችን የምናከብረውን የምስጢር ልዕልና ለማግኘት ሩቅ መፈለግ እንደማያስፈልገን፣ ነገር ግን እውነተኛ ቸርነት ባለበት ቦታ ሁሉ ልናገኘው እንደምንችል ተናግረዋል። ለምሳሌ ሲሉ ርዕሰ ሊቃነ ጳጳሳቱ ሲያብራሩ አባትና እናት ረጅም ቀን ከቆዩ በኋላ ወደ ቤት ሲመለሱ ደክመው ይመለሳሉ። ነገር ግን ከልጆቻቸው ጋር በመሆናቸው ደስተኛ ሲሆኑና በእርጅና ምክንያት የሚመጡ ሕመሞች ቢኖሩም የልጅ ልጆቻቸውን ሲንከባከቡ ባልተጠበቀ ጉልበት የተሞሉ አባትና አያቶቻቸው ፊት ላይ እናገኘዋለን ያሉ ሲሆን፣ ይህንንም በሥነ ምግባርና በቅንነት ለማድረግ የሚጥሩ ወጣቶች ሌሎች ሰዎች የሚያደርጉትን ነገር ለመቃወም እንኳን ዝግጁ ሆነው በማሳየት ልናየው እንደምንችል ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ

0: ተነሳበት ቦታ መነሳት ጀምሩ ብለው እንደነበረ ማስተዋውሰዋል። ይህንን ባምሮአችን ይዘው ርዕሰ ሊቃነ ጳጳሳት ሊዮ ምእመናን የቅዱሳንን ግብዣ ተቀብለው ከሙታን የተነሳውን ጌታ ብርሃን እንዲከተሉ አስፈላጊ ከሆነም አቅጣጫቸውን እንዲቀይሩ ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ ምእመናንን እግዚአብሔር በስጋና በነፍስ የክብር ዘውድ የጫነባትን ማርያም እናት መሪ ጓደኛና ወደ ሰማይ በሚወስደው መንገድ ላይ ጠባቂ አድርጎ የሰጠንን ማርያምን እንዲመለከቱ በመጋበዝ ስብከታቸውን ደምድመዋል።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ፍልሰታ ዘላለማዊ ዕጣ ፈንታችን ይገልጣል ማለታቸው ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
0: ርዕሰ ሊቃነ ጳጳሳት ሊዮ የማርያም ፍልሰታ ዘላለማዊ ዕጣ ፈንታችንን ይገልጻል ማለታቸው ተገለጸ። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምእመናን ዘንድ ባለፈው ቅዳሜ ነሐሴ 9 2018 ዓ.ም እመቤታችን ቅድስት ድንግል ማርያም በሥጋና በነፍስ ወደ ሰማይ ያረገችበት የፍልሰታ በዓል ተከብሮ ማለፉ ይታወሳል። በዚህ በዓል ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመላከ እግዚአብሔር ጸሎት በመቀጠል በዕለቱ ቅዱስ ወንጌል ላይ ባደረጉት አስተንትነው የማርያም በሥጋና በነፍስ ወደ ሰማይ መፍለስ የሰው ልጅን የዘላለም ሕይወት ዕጣ ፈንታ እንዴት እንደሚገልጽና በቅድስት ምድር በዩክሬን በሩሲያና በመሬት መንቀጥቀጥ በተመታችው ኮሎምቢያ ለሚሰቃዩ ሰዎች እንደሚጸልዩ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ምእመናን የመጨረሻውን ዕጣ ፈንታቸውን እንዲያስቡ በመጋበዝ የቅድስት ድንግል ማርያም የፍልሰታን በዓል አክብረዋል። ቅዳሜ ነሐሴ 9 2018 ዓ.ም በካስተል ጋንዳልፎ በእኩለ ቀን ላይ የመላከ እግዚአብሔር ጸሎት ካደረጉ በኋላ በካስተል ጋንዶልፎ ለተሰበሰቡ ምእመናን ፍልሰታ ለካቶሊክ ስነ መለኮት ሆነ ለሕዝብ አምልኮ ትልቅ ጠቀሜታ ያለው በዓል አድርገው ገልጸውታል። የመታሰቢያው በዓል በተለያዩ ካቴድራሎች ወይም የደብር አብያተ ክርስቲያናት ለቅድስት እመቤታችን ፍልሰት በተሰጡ ማኅበረሰቦች ውስጥ እንደሚከበር ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ አርቲቶስ ባለፉት 100 ዘመናት የመታሰቢያውን ምስጢር የገለጹባቸውን ሁለት ዋና ዋና መንገዶች አንጸባርቀዋል። የመጀመሪያውና ጥንታዊው ትውፊት የእግዚአብሔር እናት የሆነችው ተኝታ ያሳያል። በእነዚህ ምስሎች ማርያም በሐዋርያት በጸሎት ተከባ በቀብር ሥርዓት ሬሳ የሚያርፍበት ከፍ ያለ ነገር ላይ ተኝታለች። ከሙታን የተነሳው ኢየሱስ ደግሞ እሷን እንደ አዲስ የተወለደ ሕፃን በቅፉ ይዞ ያሳያል። ምስሉ ክርስቶስ እናቱን ወደ ሰማይ ክብር ለመውሰድ ሲመጣ ያሳያል ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን ለደቀ መዛሙርቱ የገባውን ቃል ኪዳን ፈጽሟል። እንደገና እመጣለሁ፣ ወደ ራሴም እወስዳችኋለሁ፣ እኔ ባለሁበት እናንተም እንድትሆኑ ያለውን ቃል ፈጽሟል ብለዋል። ይህ ጥንታዊ ስዕላዊ ምስል የክርስትና እምነት ማዕከላዊ እውነትን ያጎላል። የሞተውና እንደገና ከሙታን የተነሳው ክርስቶስ ነው። የሰው ልጅን ወደ ተፈጠረበት ዕጣ ፈንታ የዘላለም ሕይወት ይመራዋል ብለዋል። በተለያዩ ትውልዶች የኖሩ አማኞች ይህንን ምስጢር ማርያም ስትንቀላፋ የሚያሳየውን ምስል ውስጥ አስበዋል ሲሉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ በተለይም በሮም የቅድስት ማርያም ሜጀር ባሲሊካ ውስጥ ወደሚገኘው ታላቅ የአፕሴ ሞዛይክ አመልክተዋል። ሁለተኛው የኪነ ጥበብ ባህል በኋላ ላይ በምዕራቡ ዓለም የዳበረው ማርያም በሰማይ ቆማ በብርሃን በመላእክትና በቅዱሳን ተከባ ያሳያል። በመሃል ላይ የድንግል ክብር የተጎናጸፈ አካል አለ። ይህም ፀሐይን የለበሰች ጨረቃን ከግሯ በታች ያደረገች በራሷም ላይ የ12 ከዋክብት አክሊል የደፋች የሚለውን የዮሐንስ ራእይ መጽሐፍ ራእይ የሚያስታውስ ነው ብለዋል። አንዳንድ አርቲስቶች ሁለቱን ትውፊቶች አንድ ላይ አሰባስበው ማርያም በሰማያዊ ክብር ከሞሉ ባዶ መቃብር በላይ ሐዋርያት ወደ ላይ ሲመለከቱ ያሳያሉ ያሉ ሲሆን፣ ይህ ሁለተኛ ሞዴል ርዕሰ ሊቃነ ጳጳሳቱ እንዳብራሩት ከሆነ ማርያም በሥጋም በነፍስም ወደ ሰማይ እንደፈለሰች አጽንኦት ሰጥተው ተናግረዋል። ሥጋና ደምን ለሥጋዊው ቃል የሰጠችና ኢየሱስን በፍቅር መሥዋዕትነት ሙሉ በሙሉ እስከ ተሳተፈችበት ደረጃ ድረስ የተከተለችው ሴት በእርሱ ለዘላለም ክብር ታስባለች ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የማርያም ፍልሰታ ምእመናኑን ሁሉ የሚጠብቀውን ዕጣ ፈንታ እንደሚያመለክት በአጽንኦት ገልጸዋል። ዛሬ በማርያም በደስታ የምንደነቀው የሕይወት ሙላት በዘመን ፍጻሜም ይጠብቀናል ብለዋል። ቅዱስ ጳውሎስን በመጥቀስ ርዕሰ ሊቃነ ጳጳሳቱ የተነሳው ክርስቶስ የ

0: ሰው ልጅ ዝቅተኛ ሰውነት እንደ ክብሩ ሥጋ ይለውጠዋል፣ የማይበሰብስን የማይፈርሰውንና የማይሞተውን ደግሞ ሕይወት ያለብሳል ብለዋል። ከዚያም በቤዛዊ ፍቅር በተለወጠ የሰው ሥጋ ምእመናን ለዘላለም በማያልቅ ክብር በዓል ይኖራሉ ብለዋል። ጌታን እናመስግን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አስተንትኗቸውን የደመደሙ ሲሆን እግዚአብሔርን እናወድስ በእርሱና በእናታችን ቅድስት ድንግል ማርያም እናት ታላቅ ነገር ስላደረገልን ብለዋል።
1: ክቡራትና ክቡራን አድማጮቻችን፣ ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ መባረኩ ተነገረ። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ ኮኖቶፒ ከተማ ነሐሴ 9 2018 ዓመተ ምሕረት ተባርኳል። አቡነ ክሪዞስቶፍ ወትኮቭስኪ በሥነ ሥርዓቱ ወቅት ባሰሙት ንግግር ከ55 ሜትር ርዝመት በላይ ያለው ሐውልት የሰዎችን አእምሮ ወደ እግዚአብሔር ለማዞርና የጸሎት ቦታ ሆኖ እንዲያገለግል የታሰበ ነው ብለዋል። የእመቤታችን ማርያም የምሕረት እናት ሐውልት በአቅራቢያው ወደሚገኝ የሐዘንተኛይቱ እመቤታችን ማርያም ጸሎት ቤት ምእመናንን ለረጅም ጊዜ ሲጋብዝ በቆየ ቦታ ላይ የቆመ ሲሆን አዲሱን ሐውልት ከነባር የጸሎትና የንግደት ልማድ ጋር እንደሚያገናኝ ታውቋል። በፖላንድ የዊልዝሎዋኪ ሀገረ ስብከት ጳጳስ ብፁዕ አቡነ ክሪዞስቶፍ ወትኮቭስኪ በመሥዋዕተ ቅዳሴውና በሐውልቱ የቡራኬ ሥነ ሥርዓት ወቅት ባሰሙት ቃለ ምዕዳን የቆምንበት ቦታ ተራ ቦታ ሳይሆን በምእመናን ጸሎት የተቀደሰ ስፍራ ነው ሲሉ አስገንዝበዋል። የእመቤታችን ማርያም የምሕረት እናት ሐውልት ለብዙ አስርት ዓመታት የጸሎትና የንግደት ስፍራ ሆኖ በቆየበት ቦታ ላይ የሚገኝ መሆኑን ጠቁመው ከጸሎትና ከአምልኮ ስፍራ ጋር የቆየ ግንኙነት እንዳለው አጽንኦት ሰጥተዋል። ብፁዕ አቡነ ወትኮቭስኪ ስለ እመቤታችን ማርያም የምሕረት እናት ሐውልት ሲናገሩ በስፔን ባርሴሎና በሚገኘው ሳግራዳ ፋሚሊያ ባዚሊካ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያሰሙትን ቃለ ምዕዳን ጠቅሰው የኢየሱስ ክርስቶስ ቤተ መቅደስ የሚገኝበትን ግንብ በምናደንቅበት ወቅት ስለ እግዚአብሔርና ስለ ራሳችን እውነት የሚገልጥልን እርሱ ብቻ ነው ማለታቸውን አስታውሰዋል። በኮኖቶፒ ዓይኖቻችንን ወደ እግዚአብሔር ወደምትመራን እመቤታችን ማርያም እናነሳለን። የምሕረት እናት እመቤታችን ማርያም እግዚአብሔርን እንድናስታውስ ታደርገናለች። በዚህ ምስል ላይ እመቤታችን ማርያም ወደ እኛ ጎንበስ ብላ እጆቿን ከፍታ ሁላችንንም ትቀበለናለች። ዓይኖቻችንን ወደ እግዚአብሔርና ወደ ሰማይ እንድናነሳ ትጋብዘናለች ብለው አክለውም ዛሬ ብዙ ሰዎች ዓይኖቻቸውን በምድርና በራሳቸው ላይ ብቻ ያተኩራሉ ሲሉ ተናግረዋል። ብፁዕ አቡነ ወትኮቭስኪ የምሕረት እናት እመቤታችን ማርያም የሚለውን የሐውልቱን ስም በመጥቀስ የመለኮታዊ ምሕረት ሐዋርያ የሆነች ቅድስት ፋውስቲና ኳልስካ በዊሎክላው ከሀገር ስብከት ውስጥ መወለዷን መጠመቋንና የመጀመሪያ ቁርባን መቀበሏን አስታውሰዋል። ብፁዕ አቡነ ወትኮቭስኪ በኮኖቶፒ በሚገኘው የምሕረት እናት እመቤታችን ማርያም የሐውልት ቡራኬ ሥነ ሥርዓት ላይ ባሰሙት ንግግር ይህ ሐውልት ከመሥራቹ የቀረበ የምስጋና ቃል ነው ብለው የምሕረት እናት እመቤታችን ማርያም ሐውልት እንዲቆም ላደረጉት እንዲሁም ለዲዛይነሮች፣ ለአርኪቴክቶችና ለግንበኞች በሙሉ ምስጋናቸውን አቅርበዋል። ከ55 ሜትር በላይ ቁመት ያለው የምሕረት እናት እመቤታችን ማርያም ሐውልት ከሌሎች በተጨማሪ በሪዮ ዲ ጄኔሮ ከሚገኘው ታዋቂው የክርስቶስ ቤዛዊ ሐውልት የበለጠ ርዝመት ያለው ሲሆን የመመልከቻ ሰገነቱ ከመሬት 15 ሜትር በላይ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ጽንስ ማስወረድ እውነተኛ ምርጫ ሊሆን አይችልም በሚል ርዕስ የቀረበ ርዕሰ አንቀጽ እናሰማቸዋለን። የቫቲካን ሬዲዮ ኤዲቶሪያል ምክትል ዳይሬክተር ማሲሚሊያኖ ሚኔኬቲ የሰው ሕይወት ዋጋና ከኮሎምቢያው የመሬት መንቀጥቀጥ አደጋ የአንዲት እናት መትረፍና ተለዋዋጭ ከሆኑ የጽንስ ማስወረድ ሕጎች ጋር እውነተኛ ምርጫ ማለት ምን እንደሆነ በማሰላሰል ጽንስ ማስወረድ እውነተኛ ምርጫ ሊሆን ፍጹም አይችልም ሲል ርዕሰ አንቀጹን አዘጋጅቷል። በኮሎምቢያ ምዕራባዊ ክፍል ነሐሴ 4 2018 ዓ.ም በሬክተር መለኪያ 7.4 ያስመዘገበ ኃይለኛ የመሬት መንቀጥቀጥ መከሰቱ ይታወሳል። በአደጋው ከ200 በላይ ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን ሪፖርቶች አስታውቀዋል። በወቅቱ የተቀረጹ የቪዲዮ ምስሎች አንዲት እናት በፍርስራሽ ውስጥ አዲስ የተወለደው ልጇንና ራሷን ከሞት ለማዳን ስትጥር አሳይተዋል። በማኅበራዊ ሚዲያዎችና በዜና ማሰራጫዎች በኩል ይፋ የሆኑት እነዚህ ምስሎች የውድመቱን ክብደት፣ የአደጋ ጊዜ ሠራተኞች ጥድፊያና እናት ከልጇ ጋር በሕይወት መትረፋቸውን የሚያሳዩ ናቸው። ምስሉ በሁሉም ረገድ ነፍስን ማዳን እና መንከባከብ፣ የሌላውን ኃላፊነት መውሰድ፣ ራስን ለማዳን ያለመ ወንድማማችነትና ደጋፊ ማኅበረሰብ እንዳለ የሚያሳይ ነው። አላማው ይህን ለማድረግ ምን ያህል አቅም ያስፈልጋል

የሚል ሳይሆን ሕይወትን ከሞት ማዳን ብቻ ነው። በ4300 ኪሎ ሜትር ርቀት ላይ በመትገኝ የዩናይትድ ስቴትስ ከተማ ማሳቹሴትስ ውስጥ ትይንቱ ፈጽሞ የተለየ ነው። በእናቱ ማጸን ውስጥ ያለ የአንድ ልጅ ሕይወት በተመሳሳይ መንገድ አይታይም። በአካባቢው ለታካሚው ቅድሚያን የሚሰጥ እንክብካቤ የሚል ሕግ ጸድቋል። ይህ ሕግ በፈቃደኝነት እርግዝናን ለማቋረጥ የሚያስችል የ24 ሳምንታት ገደብን ያስቀረና ሐኪሙ በሙያዊ ፍርድ ውሳኔ እንዲያደርግ የሚያስችል ነው። በዚህ ሕግ ውስጥ እንክብካቤ የሚለው ቃል ቢኖርም ሞትን የሚደግፍ ነው። አሁን አሜሪካ ውስጥ ጽንስ በማስወረድ ላይ ጠቅላላ ገደቦችን የሚያስቀምጡ 10 ግዛቶች አሉ። ትኩረት የሚሰጡትም ለሕይወት አይደለም። በዓለም ዙሪያ ደረጃ በደረጃ በፖለቲካ ትክክለኛነት ወይም በርዕዮተ ዓለም ግጭትና ተቃውሞ በሰው ላይ የሚደርስ የሞት አደጋ እየተስፋፋ ይገኛል። በዚህ ዓመት ብቻ ሉክሰምበርግ በሕገ መንግሥቷ ውስጥ ጽንስ ማስወረድ የመጠቀም ነጻነት አካታለች። በቻርተሯ ውስጥ በግልጽ ካስቀመጠችው ፈረንሳይ ቀጥላ ሁለተኛዋ አገር ስትሆን፣ ዩናይትድ ኪንግደም በበኩሉ ከቁጥጥር ማዕቀፏ ውጭ ጽንስ ማስወረድን ትደግፋለች። በእናት ማጸን ውስጥ ያለ ሕፃን እንዲገደል የሚፈቅዱ ሕጎች በጸደቁባቸው በዓለም ዙሪያ ባሉ ሁሉም አገራት እገዛን ማድረግ፣ መንከባከብ፣ በድጋፍ የሚፈጸም ግድያን ለመከላከል የታለሙ አንቀጾች አሉ። ነገር ግን ድንጋጌዎቹ እጅግ ከባድ ከመሆናቸው የተነሳ በሁሉም ወይም በአብዛኛዎቹ ጉዳዮች በተግባር አልተተረጎሙም። ሰዎች የሴቶች ምርጫ ምን ሊሆን እንደሚገባ፣ እንክብካቤው ምን መምሰል እንዳለበት ይናገራሉ። ቀላልና ተግባራዊ ሊሆን የሚችል መንገድ ቢኖርም ትክክለኛ የመምረጥ ዕድልን አይሰጡም። ወዲያውኑ ጣልቃ በመግባት ችግሩን ማስወገድና ሰው እያንዳንዱን ሳይንሳዊ ግኝቶች እንዳይክድ የሚያደርግ ሂደት እንዲጀመር ያሳስባል። በምትኩ አንዲት ሴት እውነተኛ ምርጫን እንድታደርግ መፍቀድ ማለት መንገዶችን ስነ ልቦናዊ፣ ኢኮኖሚያዊና መንፈሳዊ ድጋፍ ማድረግ ማለት ነው። ነገር ግን ይህ በገንዘብና በሀብት ረገድ ወሰን የለሽ ከፍተኛ ወጪ ያለው በመሆኑ ዝም ማለት ይሻላል። አንድ አገር ዜጎቹን ሲጠብቅ፣ ሰላምን፣ እኩልነትን፣ ሐሳብን በነጻነት የመግለጽ መብትን ሲያረጋግጥ ለሁሉም አርቆ ሐሳቢነትና የእይታ ስፋት እንዳለው ያሳያል። ዜጎች ሌላውን ማወቅ፣ መርዳት፣ መደገፍ፣ መንከባከብና መውደድ የሚጀምሩት ለወደፊቱ መሠረት የሚጥል ማኅበረሰብ ሲገነቡ ነው። በዚህ ጊዜ ጽንስ ማስወረድ ትክክል ወይም ስህተት ሕይወትን የሚጻረርና የመደገፍ ማረጋገጫ መንገድ ይሆናል። መዛባት የሚመጣው መከራን፣ ችግርና ስቃይን ለመደበቅ ሲሞከር ነው። ይልቁንም ራሳቸውን በአስቸጋሪ ሁኔታዎች ውስጥ ያገኟቸውንና መውጫቸውን ማግኘት የማይችሉትን ማካተት ከመፈለግ ነው። የሰው ልጅ ማንነት የሚለካው በመግደል ሳይሆን እርስ በርስ በመዋደድና ኃላፊነትን ሲወስድ ነው። ይህ በሚሆንበት ጊዜ ሙሉ በሙሉ በደስታ በመሞላት በፍርስራሽ ውስጥ ተቀብሮ የሚገኘውን ሕይወት ለማዳን ፈቃደኛ ይሆናል። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት የቫቲካን ሬዲዮ ርዕስ አንቀጽ ነው። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 11 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቼስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማይ ክብር ይመራናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የማርያም ፍልሰታ ዘላለማዊ ጣፍንታችንን ይገልጣል ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ መባረኩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ጽንስ ማስወረድ እውነተኛ ምርጫ ሊሆን አይችልም በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማይ ክብር ይመራናል ማለታቸው ተገለጸ። መብራት ወይል ጊዮርጊስ ዘገባውን እንደሚከተሉ ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማያት ክብር ይመራናል ማለታቸው ተገለጸ። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የማኅበረሰብ ክፍሎች ዘንድ ቅዳሜ ሐምሌ 9 2018 ዓ.ም እመቤታችን ቅድስት ድንግል ማርያም በነፍስና በሥጋ ወደ ሰማይ የፈለሰችበት የፍልሰታ ማርያም በዓል ተከብሮ ማለፉ ይታወሳል። ይህንን በዓል ምክንያት በማድረግ በሮም ከተማ አካባቢ በሚገኘው በካስተል ጋንዳልፎ በተካሄደው የመሥዋዕተ ቅዳሴ ሥነ ሥርዓት ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ድንግል ማርያም በእግዚአብሔር ጸጋ ወደ ሰማይ እንዴት እንደምትመራን በመግለጽ ፍቅር የሰው ልጅ እጅግ ውብ ጌጥ እንደሆነ አጥብቀው በመግለጽ በሕይወት ውጣ ውረዶች መካከልም ቢሆን ብርሃን ነጻና ወደ እግዚአብሔር እንድንቀርብ ያደርገናል በማለት አጽንኦት ሰጥተው መናገራቸው ተገልጿል። በማርያም በእኛ ውስጥ እንዳለ በእግዚአብሔር ጸጋ በማርያም ውስጥ ልክ እንደኛ መላውን ሰው የሚያበራና የሚለውጥ የነፍስ ንጽህና ነውና ወደ መንግሥተ ሰማያት ክብር የሚመራን እርሱ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ማሳሰቢያ የሰጡት በነሐሴ 9 2018 ዓ.ም በካስትል ጋንዶልፎ በሚገኘው የቪላ ኖቫ የቅዱስ ቶማስ ጳጳሳዊ ቁምስና የቅድስት ድንግል ማርያም መታሰቢያን በዓል ባከበሩበት ወቅት ነበር። ቅዱስ አባታችን ስብከታቸውን የጀመሩት በዚህ ዓመት እንደገና ከደብሩ ማኅበረሰብ ጋር የትንሣኤ በዓልን በታላቅ ደስታ እንደሚያከብሩ በመግለጽ ነው። በዚህ ክብረ በዓል የቤተ ክርስቲያኒቱ አስተምሮ ማርያም ምድራዊ ሕይወቷን ካጠናቀቀች በኋላ በሥጋና በነፍስ ወደ ሰማያዊ ክብር እንደተወሰደችና በዚህ ምስጢር ውስጥ የእግዚአብሔርን ልጅ በንጽሕና ጸንሳ በመውለዷ እጅግ ፍጹም ጸጋ መፈጸሙን ጠቁመዋል። በዚህ ምክንያት ርዕሰ ሊቃነ ጳጳሳት ሊዮ እንደገለጹት ከሆነ ብዙ የጥበብ ሥራዎች በመጀመሪያ ንባብ በዮሐንስ ራእይ መጽሐፍ ክፍል ውስጥ በተገለጸው ትዕይንት ተመስጦ የተፈጠሩ ናቸው ብለዋል። ፀሐይን የለበሰች ጨረቃን ከእግሯ በታች ያደረገች ሴት፣ ይህም በማርያም ልብ ውስጥ ሰማይና ምድር ጊዜና ዘላለማዊነት እንደሚገናኙ የሚያመለክት ነው ብለዋል። በዚህም መሠረት እነዚህ ሥራዎች በምድራዊ ሕይወታቸው መጨረሻ ላይ ከምድር ወደ ሰማይ በአካል የምትወጣው ውብ ወጣት ሴት አድርገው ይገልጿታል። ከላይ ሲታይ ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ይህ ምስል ከዓመታት ማለፍ ጋር ምን እንደሚያደርግልን ካለን ልምድ ጋር የሚቃረን ይመስላል ብለዋል። በዕድሜ እየገፋን ስንሄድ ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩት ሲሆን ሰውነታችን የበለጠ ቀልጣፋ አይሆንም፣ ነገር ግን ከባድ ይሆናል። ቆዳችን ትኩስ አይሆንም፣ ነገር ግን የእርጅና ምልክቶችን ያሳያል። ጸጉራችን ቀለም አይለውጥም፣ ነገር ግን ቀስ በቀስ ግራጫና ከዚያም ነጭ ይሆናል። ታዲያ በቤተ ክርስቲያናችን መሠዊያ ዕቃዎች ላይ ከተሳለችው ውብ ወጣት ሴት ጋር ምን የሚያመሳስለን ነገር አለ ሲሉ ጥያቄ ያነሱ ሲሆን ይህም የነፍስ ንጽህናን ያሳያል ብለዋል። ርዕሰ ሊቃነ ጳጳሳቱ ይህንን ለመረዳት የእግዚአብሔር እናት የማይበሰብስ አካልና የንጽሕት ልቧን ሁለት ምልክቶች አንድ ማድረግ አለብን ሲሉ አስረድተዋል። በማርያም በእኛ ውስጥ እንዳለ በእግዚአብሔር ጸጋ የነፍስ ንጽሕና ነውና ሲሉ በድጋሚ የተናገሩት ቅዱስነታቸው ሙሉውን ሰው የሚያበራና የሚቀይር ወደ መንግሥተ ሰማያት ክብር የሚመራን የነፍስ ንጽሕና ነው ብለዋል። የማርያም የሥጋና የነፍስ ክብር ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው የተናገሩ ሲሆን እውነተኛ ውበታችን የእርጅና ምልክቶችን በመደበቅ ሳይሆን የማያልቁና በሥጋችን ላይ የሚደነቁ የፍቅር ምልክቶችን በመግለጥ ላይ መሆኑን ያስተምረናል ብለዋል። ይህንን በአእምሮአቸው ይዘው ቅዱስ አባታችን ምእመናን ዓለም በእኛ ላይ የሚያስገድዳቸውን ብዙ የውበት ደረጃዎችን እንደገና እንዲመረምሩ አሳስበዋል። እነዚህ መመዘኛዎች ሲሉ አስጠንቅቀዋል በከባድ ግምቶች ውስጥ ሊያጠምዱን ውድ ጉልበታችንን በእውነት አስፈላጊ ባልሆነና ለዘላለም በማይዘልቀው ነገር ላይ እንድናባክን ያደርገናል ብለዋል። ቅዱስ አባታችን እውነተኛ ውበት የት እንዳለና በሌላ በኩል ደግሞ የመለወጥ የይቅርታና የመፈወስ አስፈላጊነት የት እንዳለ ማየት ምን ያህል ቀላል እንደሆነ አምነዋል። በዙሪያችን ያለውንና የተፈጠርንበትን መለኮታዊ ውበት ለማግኘትና ለመንከባከብና በዙሪያችን ካሉ ሰዎች ጋር ለመካፈል በእውነት ከፈለግን ልክ እንደ ሕፃን ልጅ ለስላሳ ፊት በአዋቂ ሰው ብስለትና በወጣትነት ሕያውነት በሥራ ልብሶችና መሣሪያዎች እንዲሁም በበዓላት ማስጌጫዎች ውስጥ ማየትን መማር አለብን ብለዋል። ከዚያም በላይ ርዕሰ ሊቃነ ጳጳሳት ሊዮ እያንዳንዱ እነዚህ እውነታዎች የሚነግሩንን ልዩ የፍቅር ታሪኮች ማዳመጥ አለብን። በውስጣችን ትንሽ የሰማይ ጨረሮችን እንገነዘባለን ያሉ ሲሆን፣ ስለዚህ ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ፍቅር ሲሉ አጥብቀው ተናግረዋል። የሰው ልጅ እጅግ ውብ ጌጥ ነው ሲሉ አጽንኦት ሰጥተው በሕይወታችን ውጣ ውረዶች መካከልም ቢሆን ብርሃን ንጻና ወደ እግዚአብሔር እንድንቀርብ ያደርገናል ብለዋል። የድንግልን ወደ ሰማይ መፍለስ ምስጢር ሲያስቡ ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ ቅዱስ ጳውሎስ ስድስተኛ ትርጉሙን ለመረዳት በምድራዊና በጊዜያዊ ቋንቋ የምንጠቀምባቸውን ቃላት ወደ ልዕለ ፍጹምና ፍጹም ወደ ሆኑት መለወጥ አለብን ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በእግዚአብሔር እናት ውስጥ ባለው ማለቂያ በሌለውና ውስን በሆነው መካከል ስላለው ግንኙነት እንዴት እንዳስተነተኑ አስታውሰዋል። ማርያም በድህነት በተሸፈነ ልብስና በብዙ ፍቅር ለኢየሱስ ቤት ልትሆን ችላለች ብለው እንደነበረ ማስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ወደ ሰማይ ክብር የመራት ንጹሕ ልቧ ውስጥ የተለማመደችው ማርያም የተአምራት ስብስብ ነው ሲሉ አስረድተዋል። በዚህ ጸሎት ውስጥ በእምነቷ ትሑት መገለጫዎች የእግዚአብሔር እናት በራሷ ውስጥ ሰው ሆኖ የሰውን ልጅ ለማዳን በእሷ ውስጥ ሰው ሆኖ መገለጡንና ዘላለማዊው በጊዜ ውስጥ ራሱን በመግለጥ ለእኛ የዘላለምን መንገድ እንደገና መክፈትን የመሳሰሉ አስደናቂ ምስጢሮችን በቀላሉ አነጋገር ትናገራለች ያሉት ቅዱስነታቸው፣ በተመሳሳይ ጊዜ ርዕሰ ሊቃነ ጳጳሳት ሊዮ እንዳሉት ከሆነ እንደ ትሑት አገልጋይ ባሉበት ቦታ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደተናገሩት ማርያም እኛ ጌታን ማግኘት የምንችልበትን ትሑት ገጽታ እንዳሳየችን ተናግረዋል። ቅዱስ አባታችን የምናከብረውን የምስጢር ልዕልና ለማግኘት ሩቅ መፈለግ እንደማያስፈልገን፣ ነገር ግን እውነተኛ ቸርነት ባለበት ቦታ ሁሉ ልናገኘው እንደምንችል ተናግረዋል። ለምሳሌ ሲሉ ርዕሰ ሊቃነ ጳጳሳቱ ሲያብራሩ አባትና እናት ረጅም ቀን ከቆዩ በኋላ ወደ ቤት ሲመለሱ ደክመው ይመለሳሉ። ነገር ግን ከልጆቻቸው ጋር በመሆናቸው ደስተኛ ሲሆኑና በእርጅና ምክንያት የሚመጡ ሕመሞች ቢኖሩም የልጅ ልጆቻቸውን ሲንከባከቡ ባልተጠበቀ ጉልበት የተሞሉ አባትና አያቶቻቸው ፊት ላይ እናገኘዋለን ያሉ ሲሆን፣ ይህንንም በሥነ ምግባርና በቅንነት ለማድረግ የሚጥሩ ወጣቶች ሌሎች ሰዎች የሚያደርጉትን ነገር ለመቃወም እንኳን ዝግጁ ሆነው በማሳየት ልናየው እንደምንችል ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ በእምነትና ቁርጠኝነት ትንሽ ሰማይን ወደ ምድርና ምድርን ወደ ሰማይ ለማቅረብ በሚረዱ ብዙ ወንዶችና ሴቶች የዕለት ተዕለት ሥራ ውስጥ ሊታይ ይችላል ብለዋል። ውድ ጓደኞቼ፣ የእመቤታችን ውብ ፊት ልዩ ነው። ከማንኛውም ሊሆን የሚችል ውክልና የላቀ ነው። ሆኖም ግን በተመሳሳይ ጊዜ ለእኛ የታወቀ ነው ያሉት ቅዱስነታቸው፣ በዚህ ቅጽበት እንኳን በእምነት የዕለት ተዕለት የሕይወታችን መሥዋዕት የምንጋራባቸው ወንድሞችና እህቶች ባሉን ሰዎች ውስጥ ፊቷን ማየት እንችላለን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አክለው ተናግረዋል። በቅዱስ ሰብአዊ ተፈጥሮዋ በእግዚአብሔር ጸጋ እኛ ተፈጥሮአችንን እናያለን ብለዋል። እናም ስለዚህ እሷ በኖረችበት ጸጋ የተሞላ ሕይወት እንድንኖርና ክብሯን እንድንካፈል ተጠርተናል ብለዋል። ርዕሰ ሊቃነ ጳጳሳቱ ከቅዱስ አጎስጢኖስ በመጥቀስ ስለ ክርስቶስ ትንሣኤ ሲናገር በዘመኑ የነበሩትን ክርስቲያኖች የሕይወታቸው አቅጣጫና የትኩረት ማዕከል አድርገው እንዲያስቀምጧቸው እንዴት እንዳሳሰቧቸው አስታውሰዋል። ክርስቶስ ዳግመኛ እንዳይሞት ከሙታን ተነሣ፣ መንገድ ቀይሩ፣ ብርሃንን ተከተሉ፣ ከተነሳበት ቦታ መነሳት ጀምሩ ብለው እንደነበረ ማስታውሰዋል። ይህንን በአእምሮአችን ይዘው ርዕሰ ሊቃነ ጳጳሳት ሊዮ ምእመናን የቅዱሳንን ግብዣ ተቀብለው ከሙታን የተነሳውን ጌታ ብርሃን እንዲከተሉ፣ አስፈላጊ ከሆነም አቅጣጫቸውን እንዲቀይሩ ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ ምእመናንን እግዚአብሔር በሥጋና በነፍስ የክብር ዘውድ የጫነባትን ማርያም እናት፣ መሪ፣ ጓደኛና ወደ ሰማይ በሚወስደው መንገድ ላይ ጠባቂ አድርጎ የሰጠንን ማርያምን እንዲመለከቱ በመጋበዝ ስብከታቸውን ደምድመዋል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ፍልሰታ ዘላለማዊ ዕጣ ፈንታችን ይገልጣል ማለታቸው ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የማርያም ፍልሰታ ዘላለማዊ ዕጣ ፈንታችንን ይገልጻል ማለታቸው ተገለጸ። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ ባለፈው ቅዳሜ ነሐሴ 9 2018 ዓ.ም እመቤታችን ቅድስት ድንግል ማርያም በሥጋና በነፍስ ወደ ሰማይ ያረገችበት የፍልሰታ በዓል ተከብሮ ማለፉ ይታወሳል። በዚህ በዓል ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመላእክ እግዚአብሔር ጸሎት በመቀጠል በዕለቱ ቅዱስ ወንጌል ላይ ባደረጉት አስተንትነው የማርያም በሥጋና በነፍስ ወደ ሰማይ መፍለስ የሰው ልጅን የዘላለም ሕይወት ዕጣ ፈንታ እንዴት እንደሚገልጽና በቅድስት ምድር በዩክሬን በሩሲያና በመሬት መንቀጥቀጥ በተመታችው ኮሎምቢያ ለሚሰቃዩ ሰዎች እንደሚጸልዩ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ምዕመናን የመጨረሻውን ዕጣ ፈንታቸውን እንዲያስቡ በመጋበዝ የቅድስት ድንግል ማርያም የፍልሰታን በዓል አክብረዋል። ቅዳሜ ነሐሴ 9 2018 ዓ.ም በካስተል ጋንዳልፎ በእኩለ ቀን ላይ የመላእክ እግዚአብሔር ጸሎት ካደረጉ በኋላ በካስተል ጋንዶልፎ ለተሰበሰቡ ምዕመናን ፍልሰታ ለካቶሊክ ስነ መለኮት ሆነ ለሕዝብ አምልኮ ትልቅ ጠቀሜታ ያለው በዓል አድርገው ገልጸውታል። የመታሰቢያው በዓል በተለያዩ ካቴድራሎች ወይም የደብር አብያተ ክርስቲያናት ለቅድስት እመቤታችን ፍልሰት በተሰጡ ማኅበረሰቦች ውስጥ እንደሚከበር ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ አርቲቶስ ባለፉት 100 ዘመናት የመታሰቢያውን ምስጢር የገለጹባቸውን ሁለት ዋና ዋና መንገዶች አንጸባርቀዋል። የመጀመሪያውና ጥንታዊው ትውፊት የእግዚአብሔር እናት የሆነችው ተኝታ ያሳያል። በእነዚህ ምስሎች ማርያም በሐዋርያት በጸሎት ተከባ በቀብር ሥርዓት ሬሳ የሚያርፍበት ከፍ ያለ ነገር ላይ ተኝታለች። ከሙታን የተነሳው ኢየሱስ ደግሞ እሷን እንደ አዲስ የተወለደ ሕፃን በቅፉ ይዞ ያሳያል። ምስሉ ክርስቶስ እናቱን ወደ ሰማይ ክብር ለመውሰድ ሲመጣ ያሳያል ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን ለደቀ መዛሙርቱ የገባውን ቃል ኪዳን ፈጽሟል። እንደገና መጣለው ወደ ራሴም ወስዳችኋለው እኔ ባለሁበት እናንተም እንድትሆኑ ያለውን ቃል ፈጽሟል ብለዋል። ይህ ጥንታዊ ስዕላዊ ምስል የክርስትና እምነት ማዕከላዊ እውነትን ያጎላል። የሞተውና እንደገና ከሙታን የተነሳው ክርስቶስ ነው። የሰው ልጅን ወደ ተፈጠረበት ዕጣ ፈንታ የዘላለም ሕይወት ይመራዋል ብለዋል። በተለያዩ ትውልዶች የኖሩ አማኞች ይህንን ምስጢር ማርያም ስትንቀላፋ የሚያሳየውን ምስል ውስጥ አስበዋል ሲሉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ በተለይም በሮም የቅድስት ማርያም ሜጀር ባሲሊካ ውስጥ ወደሚገኘው ታላቅ የአፕሴ ሞዛይክ አመልክተዋል። ሁለተኛው የኪነ ጥበብ ባህል በኋላ ላይ በምዕራቡ ዓለም የዳበረው ማርያም በሰማይ ቆማ በብርሃን በመላእክትና በቅዱሳን ተከባ ያሳያል። በመሃል ላይ የድንግል ክብር የተጎናጸፈ አካል አለ። ይህም ፀሐይን የለበሰች ጨረቃን ከግሯ በታች ያደረገች በራሷም ላይ የ12 ከዋክብት አክሊል የደፋች የሚለውን የዮሐንስ ራእይ መጽሐፍ ራእይ የሚያስታውስ ነው ብለዋል። አንዳንድ አርቲስቶች ሁለቱን ትውፊቶች አንድ ላይ አሰባስበው ማርያም በሰማያዊ ክብር ከሞሉ ባዶ መቃብር በላይ ሐዋርያት ወደ ላይ ሲመለከቱ ያሳያሉ ያሉ ሲሆን፣ ይህ ሁለተኛ ሞዴል ርዕሰ ሊቃነ ጳጳሳቱ እንዳብራሩት ከሆነ ማርያም በሥጋም በነፍስም ወደ ሰማይ እንደፈለሰች አጽንኦት ሰጥተው ተናግረዋል። ሥጋና ደምን ለሥጋዊው ቃል የሰጠችና ኢየሱስን በፍቅር መሥዋዕትነት ሙሉ በሙሉ እስከ ተሳተፈችበት ደረጃ ድረስ የተከተለችው ሴት በርሱ ለዘላለም ክብር ታስባለች ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የማርያም ፍልሰታ ምእመናኑን ሁሉ የሚጠብቀውን ዕጣ ፈንታ እንደሚያመለክት በአጽንኦት ገልጸዋል። ዛሬ በማርያም በደስታ የምንደነቀው የሕይወት ሙላት በዘመን ፍጻሜም ይጠብቀናል ብለዋል። ቅዱስ ጳውሎስን በመጥቀስ ርዕሰ ሊቃነ ጳጳሳቱ የተነሳው ክርስቶስ የሰውን ልጅ ዝቅተኛ ሰውነት እንደ ክብሩ ሥጋ ይለውጠዋል፣ የማይበሰብስን የማይፈርሰውንና የማይሞተውን ደግሞ ሕይወት ያለብሳል ብለዋል። ከዚያም በቤዛዊ ፍቅር በተለወጠ የሰው ሥጋ ምእመናን ለዘላለም በማያልቅ ክብር በዓል ይኖራሉ ብለዋል። ጌታን እናመስግን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አስተንትኗቸውን የደመደሙ ሲሆን እግዚአብሔርን እናወድስ በእርሱና በእናታችን ቅድስት ድንግል ማርያም እናት ታላቅ ነገር ስላደረገልን ብለዋል።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ መባረኩ ተነገረ። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ ኮኖቶፒ ከተማ ነሐሴ 9 2018 ዓመተ ምህረት ተባርኳል። አቡነ ክሪዞስቶፍ ወትኮቭስኪ በሥነ ሥርዓቱ ወቅት ባሰሙት ንግግር ከ55 ሜትር ርዝመት በላይ ያለው ሐውልት የሰዎችን አእምሮ ወደ እግዚአብሔር ለማዞርና የጸሎት ቦታ ሆኖ እንዲያገለግል የታሰበ ነው ብለዋል። የእመቤታችን ማርያም የምህረት እናት ሐውልት በአቅራቢያው ወደሚገኝ የሐዘንተኛይቱ እመቤታችን ማርያም ጸሎት ቤት ምዕመናንን ለረጅም ጊዜ ሲጋብዝ በቆየ ቦታ ላይ የቆመ ሲሆን አዲሱን ሐውልት ከነባር የጸሎትና የንግደት ልማድ ጋር እንደሚያገናኝ ታውቋል። በፖላንድ የዊልዝሎዋኪ ሀገረ ስብከት ጳጳስ ብፁዕ አቡነ ክሪዞስቶፍ ወትኮቭስኪ በመሥዋዕተ ቅዳሴውና በሐውልቱ የቡራኬ ሥነ ሥርዓት ወቅት ባሰሙት ቃለ ምዕዳን የቆምንበት ቦታ ተራ ቦታ ሳይሆን በምዕመናን ጸሎት የተቀደሰ ስፍራ ነው ሲሉ አስገንዝበዋል። የእመቤታችን ማርያም የምህረት እናት ሐውልት ለብዙ አስርት ዓመታት የጸሎትና የንግደት ስፍራ ሆኖ በቆየበት ቦታ ላይ የሚገኝ መሆኑን ጠቁመው ከጸሎትና ከአምልኮ ስፍራ ጋር የቆየ ግንኙነት እንዳለው አጽንኦት ሰጥተዋል። ብፁዕ አቡነ ወትኮቭስኪ ስለ እመቤታችን ማርያም የምህረት እናት ሐውልት ሲናገሩ በስፔን ባርሴሎና በሚገኘው ሳግራዳ ፋሚሊያ ባዚሊካ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያሰሙትን ቃለ ምዕዳን ጠቅሰው የኢየሱስ ክርስቶስ ቤተ መቅደስ የሚገኝበትን ግንብ በምናደንቅበት ወቅት ስለ እግዚአብሔርና ስለ ራሳችን እውነት የሚገልጥልን እርሱ ብቻ ነው ማለታቸውን አስታውሰዋል። በኮኖቶፒ አይኖቻችንን ወደ እግዚአብሔር ወደምትመራን እመቤታችን ማርያም እናነሳለን። የምህረት እናት እመቤታችን ማርያም እግዚአብሔርን እንድናስታውስ ታደርገናለች። በዚህ ምስል ላይ እመቤታችን ማርያም ወደ እኛ ጎንበስ ብላ እጆቿን ከፍታ ሁላችንንም ትቀበለናለች። አይኖቻችንን ወደ እግዚአብሔርና ወደ ሰማይ እንድናነሳ ትጋብዘናለች ብለው አክለውም ዛሬ ብዙ ሰዎች አይኖቻቸውን በምድርና በራሳቸው ላይ ብቻ ያተኩራሉ ሲሉ ተናግረዋል። ብፁዕ አቡነ ወትኮቭስኪ የምህረት እናት እመቤታችን ማርያም የሚለውን የሐውልቱን ስም በመጥቀስ የመለኮታዊ ምህረት ሐዋርያ የሆነች ቅድስት ፋውስቲና ኳልስካ በዊሎክላውክ ሀገር ስብከት ውስጥ መወለዷን መጠመቋንና የመጀመሪያ ቁርባን መቀበሏን አስታውሰዋል። ብፁዕ አቡነ ወትኮቭስኪ በኮኖቶፒ በሚገኘው የምህረት እናት እመቤታችን ማርያም የሐውልት ቡራኬ ሥነ ሥርዓት ላይ ባሰሙት ንግግር ይህ ሐውልት ከመሥራቹ የቀረበ የምስጋና ቃል ነው ብለው የምህረት እናት እመቤታችን ማርያም ሐውልት እንዲቆም ላደረጉት እንዲሁም ለዲዛይነሮች፣ ለአርኪቴክቶችና ለግንበኞች በሙሉ ምስጋናቸውን አቅርበዋል። ከ55 ሜትር በላይ ቁመት ያለው የምህረት እናት እመቤታችን ማርያም ሐውልት ከሌሎች በተጨማሪ በሪዮ ዲ ጄኔሮ ከሚገኘው ታዋቂው የክርስቶስ ቤዛዊ ሐውልት የበለጠ ርዝመት ያለው ሲሆን የመመልከቻ ሰገነቱ ከመሬት 15 ሜትር በላይ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ጽንስ ማስወረድ እውነተኛ ምርጫ ሊሆን አይችልም በሚል ርዕስ የቀረበ ርዕስ አንቀጽ እናሰማችኋለን። የቫቲካን ሬዲዮ ኤዲቶሪያል ምክትል ዳይሬክተር ማሲሚሊያኖ ሚኔኬቲ የሰው ሕይወት ዋጋና ከኮሎምቢያው የመሬት መንቀጥቀጥ አደጋ የአንዲት እናት መትረፍና ተለዋዋጭ ከሆኑ የጽንስ ማስወረድ ሕጎች ጋር እውነተኛ ምርጫ ማለት ምን እንደሆነ በማሰላሰል ጽንስ ማስወረድ እውነተኛ ምርጫ ሊሆን ፍጹም አይችልም ሲል ርዕስ አንቀጹን አዘጋጅቷል። በኮሎምቢያ ምዕራባዊ ክፍል ነሐሴ 4 2018 ዓ.ም ምህረት በሬክተር መለኪያ 7.4 ያስመዘገበ ኃይለኛ የመሬት መንቀጥቀጥ መከሰቱ ይታወሳል። በአደጋው ከ200 በላይ ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን ሪፖርቶች አስታውቀዋል። በወቅቱ የተቀረጹ የቪዲዮ ምስሎች አንዲት እናት በፍርስራሽ ውስጥ አዲስ የተወለደው ልጇንና ራሷን ከሞት ለማዳን ስትጥር አሳይተዋል። በማኅበራዊ ሚዲያዎችና በዜና ማሰራጫዎች በኩል ይፋ የሆኑት እነዚህ ምስሎች የውድመቱን ክብደት፣ የአደጋ ጊዜ ሠራተኞች ጥድፊያና እናት ከልጇ ጋር በሕይወት መትረፋቸውን የሚያሳዩ ናቸው። ምስሉ በሁሉም ረገድ ነፍስን ማዳን እና መንከባከብ፣ የሌላውን ኃላፊነት መውሰድ፣ ራስን ለማዳን ያለመ ወንድማማችነትና ደጋፊ ማኅበረሰብ እንዳለ የሚያሳይ ነው። ዓላማው ይህን ለማድረግ ምን ያህል አቅም ያስፈልጋል የሚል ሳይሆን ሕይወትን ከሞት ማዳን ብቻ ነው። በ4300 ኪሎ ሜትር ርቀት ላይ በምትገኝ የዩናይትድ ስቴትስ ከተማ ማሳቹሴትስ ውስጥ ትዕይንቱ ፈጽሞ የተለየ ነው። በእናቱ ማጸን ውስጥ ያለ የአንድ ልጅ ሕይወት በተመሳሳይ መንገድ አይታይም። በአካባቢው ለታካሚው ቅድሚያን የሚሰጥ እንክብካቤ የሚል ሕግ ጸድቋል። ይህ ሕግ በፈቃደኝነት እርግዝናን ለማቋረጥ የሚያስችል የ24 ሳምንታት ገደብን ያስቀረና ሐኪሙ በሙያዊ ፍርድ ውሳኔ እንዲያደርግ የሚያስችል ነው። በዚህ ሕግ ውስጥ እንክብካቤ የሚለው ቃል ቢኖርም ሞትን የሚደግፍ ነው። አሁን አሜሪካ ውስጥ ጽንስ በማስወረድ ላይ ጠቅላላ ገደቦችን የሚያስቀምጡ 10 ግዛቶች አሉ። ትኩረት የሚሰጡትም ለሕይወት አይደለም፣ በዓለም ዙሪያ ደረጃ በደረጃ በፖለቲካ ትክክለኛነት ወይም በሪዮት ዓለም ግጭትና ተቃውሞ በሰው ላይ የሚደርስ የሞት አደጋ እየተስፋፋ ይገኛል። በዚህ ዓመት ብቻ ሉክሰምበርግ ሕገ መንግሥቷ ውስጥ ጽንስ ማስወረድ የመጠቀም ነጻነት አካታለች። በቻርተሯ ውስጥ በግልጽ ካስቀመጠችው ፈረንሳይ ቀጥላ ሁለተኛዋ አገር ስትሆን፣ ዩናይትድ ኪንግደም በበኩሉ ከቁጥጥር ማዕቀፏ ውጭ ጽንስ ማስወረድን ትደግፋለች። በእናት ማጽን ውስጥ ያለ ሕፃን እንዲገደል የሚፈቅዱ ሕጎች በጸደቁባቸው በዓለም ዙሪያ ባሉ ሁሉም አገራት እገዛን ማድረግ፣ መንከባከብ፣ በድጋፍ የሚፈጸም ግድያን ለመከላከል የታለሙ አንቀጾች አሉ። ነገር ግን ድንጋጌዎቹ እጅግ ከባድ ከመሆናቸው የተነሳ በሁሉም ወይም በአብዛኛዎቹ ጉዳዮች በተግባር አልተተረጎሙም። ሰዎች የሴቶች ምርጫ ምን ሊሆን እንደሚገባ፣ እንክብካቤው ምን መምሰል እንዳለበት ይናገራሉ። ቀላልና ተግባራዊ ሊሆን የሚችል መንገድ ቢኖርም ትክክለኛ የመምረጥ እድልን አይሰጡም። ወዲያውኑ ጣልቃ በመግባት ችግሩን ማስወገድና ሰው እያንዳንዱን ሳይንሳዊ ግኝቶች እንዳይክድ የሚያደርግ ሂደት እንዲጀመር ያሳስባል። በምትኩ አንዲት ሴት እውነተኛ ምርጫን እንድታደርግ መፍቀድ ማለት መንገዶችን ስነ ልቦናዊ፣ ኢኮኖሚያዊና መንፈሳዊ ድጋፍ ማድረግ ማለት ነው። ነገር ግን ይህ በገንዘብና በሀብት ረገድ ወሰን የለሽ ከፍተኛ ወጪ ያለው በመሆኑ ዝም ማለት ይሻላል። አንድ አገር ዜጎቹን ሲጠብቅ፣ ሰላምን፣ እኩልነትን፣ ሐሳብን በነጻነት የመግለጽ መብትን ሲያረጋግጥ ለሁሉም አርቆ ሐሳቢነትና የእይታ ስፋት እንዳለው ያሳያል። ዜጎች ሌላውን ማወቅ፣ መርዳት፣ መደገፍ፣ መንከባከብና መውደድ የሚጀምሩት ለወደፊቱ መሠረት የሚጥል ማኅበረሰብ ሲገነቡ ነው። በዚህ ጊዜ ጽንስ ማስወረድ ትክክል ወይም ስህተት ሕይወትን የሚጻረርና የመደገፍ ማረጋገጫ መንገድ ይሆናል። መዛባት የሚመጣው መከራን፣ ችግርና ስቃይን ለመደበቅ ሲሞከር ነው። ይልቁንም ራሳቸውን በአስቸጋሪ ሁኔታዎች ውስጥ ያገኟቸውንና መውጫቸውን ማግኘት የማይችሉትን ማካተት ከመፈለግ ነው። የሰው ልጅ ማንነት የሚለካው በመግደል ሳይሆን እርስ በርስ በመዋደድና ኃላፊነትን ሲወስድ ነው። ይህ በሚሆንበት ጊዜ ሙሉ በሙሉ በደስታ በመሞላት በፍርስራሽ ውስጥ ተቀብሮ የሚገኘውን ሕይወት ለማዳን ፈቃደኛ ይሆናል። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት የቫቲካን ሬዲዮ ርዕስ አንቀጽ ነው። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 11 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።